0: እንደምናመሻችሁ አድማጮቻችን፣ ለአርብ ሰኔ 26 ያልናቸውን የቢቢሲ አማርኛ ዘገባዎች ይዘን ቀርበናል። በዛሬው ዝግጅታችን በትግራይ ክልል ያለው የግዳጅ ምልመላ ወደ ትልልቅ ከተሞች እየተስፋፋ ይሆን?
1: ከዛ ቤት ሰው ውስጥ በ17 ዓመት የትግል ወቅት ተሳታፊ ከነበረ በህይወትም ሊኖርም ላይኖርም ይችላል። እሱ ችግር የለው። ባይሰዋ እንኳን ትግሉ ላይ ተሳታፊ ነበር የሚል ግምት ነው የሚወሰደው።
0: እንጦጦ ተራራን ከባህር ዛፍ ነጻ ለማድረግ ስለሚደረገው ጥረት
2: ለከተማው ወንዝና ወንዝ ዳርቻ ፕሮጀክት አሁን የሱ መነቀል በጣም ወሳኝ ነው። ምክንያቱም ውሃ ማምጣት አልተቻለም።
0: ሌሎችንም ዘገባዎች አካተናል። ስርጭታችንን በቀጥታ በፌስቡክ፣ በዩቲዩብ፣ በናይል ሳት እና በአጭር ሞገድ ላይ መከታተል ትችላላችሁ። አብራችሁን ቆዩ። ከሰሞኑ በማህበራዊ ሚዲያዎች የሚዘዋወሩና ቢቢሲ ትክክለኛነታቸውን ያላረጋገጣቸው አጫጭር ቪዲዮዎች በትግራይ ዋና ከተማ መቀለ የግዳጅ ወታደራዊ አፈሳ እንደቀጠለ የሚያመለክቱ ናቸው። ለመሆኑ ይህ በገጠር ቀበሌዎች ተወስኖ የነበረው የግዳጅ ምልመላ ወደ ትልልቅ ከተሞች እየተስፋፋ ይሆን? በጉዳዩ ላይ ተጨማሪ እንዲነግሩን አቶ መብርሂ ብርሃንን ጠይቀናል። አቶ መብርሂ መቀመጫውን አዲስ አበባ ያደረገው የቅድሚያ ለሰብአዊ መብቶች ሲቪክ ማህበር ምክትል ዳይሬክተር ናቸው።
1: ግዳጅ ምልመላው ህግ ሆኖ የወጣበት ሁኔታ ስላለ አንቀጽ 8 በግልጽ ግዴታ እንደሆነ እና ይሄንን አለማድረግ ቅጣት እንዳለው ያስቀምጣል ማለት ነው። ስለዚህ ህግ ሆኖ ማለት ህጋዊ ሆኖ የመጣበት ሁኔታ ስላለ ከዛ አንፃር ምንም ያጠራጥር ነገር የለም። ከዛ በኋላም ያው በተለያዩ መንገዶች እኛ ጋር የሚመጡ መረጃዎች አሉ። እርግጥ ከዛ በኋላ ደግመን ምርመራ አልሰራንም። ምክንያቱም ተመሳሳይነት ያለው እንዲያውም በባሰ ሁኔታ የቀጠለበት ሁኔታ ነው ከዛ በኋላ ያለው ማለት ነው።
3: ወጣት ልጆች በስፋት ይመለመላሉ። እድሜያቸው ያልደረሰ እንደዛ አይነት ሪፖርት ደርሷቸዋል?
1: ካገኘናቸው እና ሪፖርት ከሰራንላቸው መካከል እድሜያቸው ከ18 በታች የሆኑ አሁንም በዛ አግባብ የቀጠለበት ሁኔታ ነው ያለው።
3: እሺ፣ 12 13 እድሜ ያላቸው ግን ቁመታቸው መዘዝ ካለ አደጋ ሊከተል ይችላል በሚል አንዳንድ ቤተሰቦች ልጆቻቸውን ወደ ዘመድ ወደ አዲስ አበባ እንደዚህ ለመላክ ተገደናል ይላሉ። እንደዛ የሚያሳዩ ነገር አለ በእናንተ ግምገማ?
1: በእኛ በኩል ከዚህ በፊት ካናገርናቸው 16 17 አናግረን ነበረ እንጂ በ12 እና በ13 ለወታደራዊ ምልመላ የተወሰደበት ወይ እንደዚህ አይነት ሁኔታዎች ወይም አመላካች የሆኑ ማስረጃዎች እና መረጃዎች አላገኘንም። በሰብናገር አሁን በምትገልጽልኝ እድሜ ማለት ነው
3: ያወራናቸውም ሰዎች የሚነግሩን አንድ ነገር አለ። በቤተሰብ ደረጃ ምልመላ ሲደረግ ያ ቤተሰብ በ17ቱ ዓመት መራር የትግል ዘመን ከዛም ወዲህ በነበሩ የኢትዮ ኤርትራ ጦርነቶች በቅርብም በነበረው የሰሜኑ ጦርነት ከቤተሰብ ውስጥ ምን ያህል ሰውተሃል ለሚል እንደ ቅድመ ሁኔታ በማስቀመጥ ብዙ ያላሰዋ ልጁ እንዲያቀር ብዙ ያሰዋ ግን ኤግዘምትድ እንዲሆን ወይም እንዲታለፍ የሚደረግበት ሁኔታ አለ የሚል መረጃ አግኝተናል። በእናንተ በኩል ከዚህ ጋር የተያዘ ነገር ምን አለ? እውነት ነው ወይ?
1: ልክ ነው አሁን ያልከው? በእውነትም ልክ ነው። እኛ በሪፖርታችንም ስናቀርብ ምንድነው አንደኛ በዚህ 2013 እና እስከ 2015 በነበረው ደም አፋሳሽ ጦርነት ውስጥ ተሳታፊ የነበሩ ነገር ግን በተለያየ መንገድ ወደ ቤተሰቦቻቸው የተመለሱ ተመላሾች ቅድሚያ ታርጌት ይደረጋሉ ማለት ነው እንዲመለሱ። ምክንያቱም ያው አንዴም ስልጠና ወስደው ተሳታፊም ስለነበሩ እነዚህ ታርጌት ይደረጋሉ ማለት ነው። ሁለተኛ ቅድም እንዳልከው በትግል ውስጥ ያላሳተፈ የሚል መመዘኛ ነው እየተወሰደ ያለው። ይሄ ማለት ምን ማለት ነው? በ17 ዓመቱ ሊሆን ይችላል፣ በኢትዮ ኤርትራ ሊሆን ይችላል እና ባለፉት 2-3 ዓመታት በነበረው ምንም ያላሳተፈ ቤተሰብ ከሆነ የግድ ማሳተፍ አለበት የሚል አንድምታ ያለው እና በዚህ አግባብ ነው ካድሬዎች ራሱ የሚንቀሳቀሱት ማለት ነው። ምልመላው የሚደረገው በትብብር ነው። እንዴት ነው መሰለህ? ለምሳሌ አንድ ቀበሌዋን የሚያውቃት ወይም አስተዳዳሪ ሊሆን ይችላል ወይ ቀበሌ ፕሮፓጋንዳ ምናምን ሊሆን ይችላል ቀበሌዋን የሚያውቃት ሰው ይኖራል።

0: ከዛ ማንን አዋጣል የሚል መረጃ ስላለ በዚህ ሂደት ኦኬ እንንትና ቤት በ17ቱም በኢትዮጵያም በዚህኛውም አላዋጣም ስለዚህ የግድ ማዋጣት አለበት በሚል እነዚህ የቀበሌ እንትኖች ይሄንን ያጠናሉ ማለት ነው። ከዛ ከትግራይ ሰራዊት አባላት ጋር በጋራ ሆነው ደግሞ ያው ጥቆማ ይሰጣሉ። ለገበያ የሚሄዱ ሰዎች ሰው በማይ ቦታ ላይ አርፍጦ ይጠብቁና ከዛ በኋላ ወደ ገበያ ሲሄድ መሳሰሉትናምን ስለዚህ አሁን ቅድም ያልከው ልክ ነው ለማለት እንችላለን ማለት ነው። ያባረረግ ነው ከዚህ ቀደምም ሪፖርታችን በዚህ መንገድ ነበር የሰራነው እኛ።
1: ሌላ አንድ ጥያቄ ምናልባት ሪፖርታችሁ አካቶት ከሆነ ተሰብ ውስጥ የተሰዋበትና አሁን እንዳልከው በጡረታ ወይ በአካል መጉደል ያለ እኩል ነጥብ ያገኛሉ ወይ? ምንድነው መለኪያው በትክክል?
0: ይሄንን እኮ ታች ያሉት የሚሰሩት ናቸው። ይሄ የጣፋ ህግ አይደለም። ይሄ ተግባር ላይ ምን ይመስላል የሚለው ስናጠና ያገኘነው እንጂ በነጥብ ምናምን አይደለም። ቢያንስ አንድ አዋጥቶ ከሆነ የሚል ነው እኛ ያገኘነው። ቢያንስ ወይ በ17ቱ ወይ በኤርትራ ወይ በዚህኛው ላይ አንድ ሰው አሳትፎ ከሆነ
1: ከቀናት በፊት የህዋት ቃል አቀባይን በዚህ ቤተክርስቲያን የቆሎ ተማሪዎች መወሰዳቸውን በተመለከተ አነጋግሬያቸው ነበር። ድርጊቱ አልተፈጸመም ብለዋል። ሌላ ያሉኝ ነገር ምንድነው? መቀሌ ነው ምንኖረው። ማየት ትችላላችሁ። ወጣቱ በሰላም ወጥቶ ይገባል። በጣም ብዙ ወጣት ነው ያለው። ወደ ቤተክርስቲያን የሚያስገባን ምንም ነገር የለም ነበር ያሉኝ። በእናንተ ጥናት መሰረት አሁን ትሬንዱ ወይ ማዝማሚያው ወደ መሃል ከተሞች የመሄድ እድል አለው? ይሄን ጥያቄ አነሳሁት ዛሬ በስፋት ሲጋራ የነበረ አንድ ቪዲዮ በመቀለ ከተማ እንደዚሁ በአውቶቡስ ተይዘው ሲሄዱ የሚያሳይ ነው። ቢቢሲ ቬሪፋይ አላረገውም። በርግጥ እንደዛ አይነት ግን አዝማሚያዎች ነበሩ ወይም አሉ ወይ ወደ መሃል ከተማ የመምጣት ነገር?
0: አዎ ካኑሮ ፊት ሪፖርት ስንሰራ በብዛት ወደ የወረዳ ከተሞችና ገጠራማ አካባቢዎች ነበር የሰራ ነው። ቅድም ያልከኝ ቪዲዮ እኔም በተወሰነ መልኩ ለማየት ጥረት አድርጌያለሁ። ነገር ግን እኔም የቪዲዮ ትክክለኝነት ማረጋገጥ ያው ባለሙያ ማረጋገጥ ያስፈልጋል። ዞሮ ዞሮ እናንተ ታረጋግጣላችሁ ብዬ አስባለሁኝ ማለት ነው። ስለዚህ አሁን ያኔ አሁን ለምሳሌ ሪፖርት ስንሰራ ከአንድ ወር በፊት እዛው ግራውንድ ላይ ነበርን። ለምሳሌ መቀለ ነበር። በቦታው ምንም አይነት የዚህ አስገዳጅ ወታደራዊ ምልመላ አልነበረም በወቅቱ ማለት ነው። ከአንድ ወር በፊት ነው የምልህ ይሄንን። አሁን ግን ወደ ከተሞች እየመጣ እየተስፋፋ ያለበት ምክንያቱም የአምነት ተማሪዎች እነዚህ ያየናቸውም ከመቀለ ከተማ እንደሆነ ነው እዛ ሰዎች የነገሩን ማለት ነው። ያው በዚህኛው ሪፖርት ስላሰራን ነው። ዞሮ ዞሮ

0: አዝማሚያ እንዳለ ግን በእኛ በኩል ማየት ችለናል። ያው ዝርዝር የሆነ ሪፖርት ባሰራበትም የኛ ድርጅት ከመጀመሪያው ጀምሮ ተከታትሎ ሪፖርት ሲያወጣ ስለነበረ አሁንም በተለያየ መንገድ የሚደርሱን መረጃዎች አሉ። እነዚህ የአስገዳጅ ምልመላዎች እና አሁን አቃላ አቀባዩ የሚሉት ውሸት ነው የሚሉት ምንም ህጉን ማንበብ እኮ ነው ማለት አስገዳጅ እንደሆነ ይህንን አለመሳተፍ በራሱ ከአስር ሺህ እስከ ሀምሳ ሺህ እንደሚያስቀጣ ገንዘቡን እንኳን አልቀጣም ብትል ታስረህ እንደምትፈጽም ታስረህ ራሱ ገንዘቡን ከፍለህ ወደ ወታደራዊ ስልጠና እንደምትገባ የሚያሳይ ስለሆነ ይህንን መካድ አይቻልም። እኛ በተጨባጭ በማስረጃና በመረጃ ነው እየተናገርን ያለ ነው እና ይሄ በእውነቱ በጣም የሚያሳዝን ነገር ነው እነሱ የሚናገሩት።
1: በኢትዮጵያ ባህር ዛፍን ለማስወገድ ወይም ቁጥሩን ለመቀነስ የሚደረገው ጥረት ቀጥሏል። በአጼ ምኒልክ ዘመነ መንግስት ከአውስትራሊያ ወደ ኢትዮጵያ እንደገባ የሚነገርለት ባህር ዛፍ ምንም እንኳን ጥቅሞች ቢኖሩትም ጉዳቶች ያመዝናሉ መባሉ ለዚህ እርምጃ ምክንያት ነው። በባህር ዛፍ የተሸፈነውን የእንጦጦ ተራራንም ከዚሁ መጤ ዛፍ በማፋታት በሌሎች ዛፎች እንዲተካ ለማድረግ እየተሰራ መሆኑ ይነገራል። ይህ ምን ያህል በጥናት የተደገፈ ነው? እስካሁንስ ለምን አልተሳካም? በዛፎች ላይ ምርምር የሚያደርጉት በአዲስ አበባ ዩኒቨርሲቲ ፕሮፌሰር ተሾመ ሶሮምሳ በዚህ ጉዳይ ላይ ከቢቢሲ ጋር ቆይታ አድርገዋል። ፕሮፌሰር ተሾመ ማብራሪያቸውን የሚጀምሩት የስርጭቱን መጠን በማስቀደም ነው።
2: አሁን ኢትዮጵያ ውስጥ ባህር ዛፍ 66 ዝርያዎች ናቸው ያሉት።
1: 66 የተለያየ አይነት?
2: 66
1: እንዲያው ከእነዚህ ውስጥ የትኛው ነው ኢትዮጵያ ውስጥ በብዛት የተሰራጨውና ብዙም ጉዳት አለው የሚባለው?
2: በጣም የተሰራጨው ዩካሊፕተስ ግሎቡለስ የሚባለው ይሄ አሁን አዲስ አበባ እንጦጦ ላይ አለ። ሳይንቲፊክ ኔም እሱ በብዛት ኢትዮጵያ ውስጥ ተሰራይቶ ነው ያለው። ኢቭን ከአገር በቀሎቹ በላይ ነው ቁጥሩ። ለምሳሌ ጥድን ብትወስድ ጥድ 1 2 3 4 ብለህ ስትቆጥር የባህር ዛፍ በጣም ብዙ ነው።
1: ከስርጭቱ መጠን ጋር ስናየው ሳይድ ኢፌክት ወይም የሚያሳድረው ተጽዕኖ እንዴት ነው የሚታየው?
2: አንድ ሶስት ነገር ላንሳልህና አንዱ ውሃ በጣም በጣም ይመጣል። ትሩ በጣም ረጅም ስለሆነ እስከ ወተር ቴብል ድረስ ይዘልቅና ውሃ በደንብ ይመጣል። ስለዚህ እንደ እንጦጦ አይነት ቦታዎችን አይተ ከሆነ አሁን እጅብ ብሎ ነው ያለው። ሁሉም ስሩን ወደ ታች ይለቃል። እቺ ውስጥ ያለች ጭልጭል የምትል ውሃ ምጥጥ ነው የሚያደርገው። ስለዚህ ምንጭ የሚባል የለም እዛ አካባቢ። ሁለተኛ አፈር ላይ ኢምፓክት አለው። አንዳንድ ካልሲየም፣ ማግኒዚየም፣ ፎስፈረስ የሚባሉትን በጣም ይመጥና ቅጠሉ ውስጥና ቅርፊት ውስጥ በብዛት ይገኛል። ያ ማለት አፈር ውስጥ ከሚገኘው ይልቅ ቅርፊት ውስጥ ያለው በብዛት ይበዛል ማለት ነው። እነዚህ ማዕድናት። ሶስተኛው ባህር ዛፍ አሌሎፓቲክ ነው እንለዋለን። አሌሎፓቲክ ማለት ቅጠሉ ሲረግፍ እዛ ስር ያሉት እንደ ሳር አይነት ወይም አነስተኛ የተክል ዝርያዎች ላይ እንዳይበቅሉ ያደርጋቸዋል። ልክ እንደዛው አሁን ብዙ ጊዜ ተክሎች እና እንስሳቶች የሚገናኙበት ነገር አላቸው። አንዳንድ ወፎች አንድ የተወሰነ ዛፍ ላይ ነው ጎጆቸውን የምታየው። አንዳንድ ነፍሳቶች የተወሰነ ዛፍን ነው ሄደው አበባውን የሚቀስሙት። ስለዚህ የፕላንት አኒማል ኢንተራክሽን ላይ ራሱ ኢምፓክት አለው ማለት ነው። ባህር ዛፍን አይተ ከሆነ ዱርዬ ወፍ ወይም በጣም ዱርዬ የሆነ እንስሳ ካልሆነ በስተቀር ዋይልድ ላይ እሱ ላይ አይቀመጡም። ራሱ ባዮዳይቨርሲቲ ላይ ኢምፓክት አለው። እንግዲህ የተወሰኑት ችግሮቹ እነዚህ ናቸው።
1: እንዲያው ባህር ዛፍን ለማስወገድ ለአመታት ጥረቶች ሲደረጉ እናያለን። ሰሞኑንም በብዙ የኢትዮጵያ አካባቢዎች በተለይም ደግሞ በእንጦጦ አሁን አዲስ ፕሮጀክትም እየተከናወነ ባለበት አካባቢ ማለት ነው በጣም ጥረቶች ይደረጋሉ። እንዲያው በጥናትና በምርምር የተደገፈ ነው እንዴት ይገልጹታል? ይሄንን
2: የጎለሌ ቦታኒክ ጋርደን የሚባለው ኦልሬዲ ገንዘብ ተከፍሎ የዛሬ 8-9 ወይ 10 ዓመት አካባቢ ተነቅሎ ጠፍቷል። ያ ቦታ አምሮበታል። ሀገር በቀሎቹ ያለምንም ችግር አብሮ እየበቀሉ አብሮ እየኖሩ ድሮ የምናቃት ኩልል የምትል ውሃም እየታየች ነው። ይሄ ምንድነው? አሁን አገር በቀሎቹ ስለ እንደነጥድ እና ሌሎችም የመሳሰሉት እዛ ውስጥ የበቀሉ ነው። ጥድ ከሳር ጋር ችግር የለበትም። ሳር አብሮ ይበቅላል። ሳር ሲበቅል ሶይል ኤንድ ወተር ኮንሰርቬሽን ላይ

0: ጥሩ ኢምፓክት አለው። የሳር ስር አይተ እንደሆን በጣም እጅብ ያለ ነገር ነው። አፈርን ይከላከላል። የባህር ዛፍን ኢምፓክት በትክክል ገልጾታል። የጉለሌ ቦታኒክ ጋርደን ከዛ በፊት አንድ የቅርስ ባላደራ የሚል ኤንጂኦ ነበረ። እዛው እንጦጦ መሀል አንድ የሆነች ፖኬት ላይ ሞክሮ ተሳክቶለታል።
1: አሁንስ እንደዚህ አሁን በተለያዩ አካባቢዎች ደግሞ እንደ እንጦጦ አካባቢ ለምንድን ነው እስካሁንስ ውጤታማ መሆን ያልተቻለው?
0: ቶሎ ሁሉን ነገር አጥፍተን እጃችንን ሰብስበን እንቀመጥ ማለት ትንሽ ያስቸግራል። ገበሬው በፍጥነት ስለሚደርስለት ቶሎ እሱን ተክሎ ሽጦ ወደ ገንዘብ መቀየር ነው የሚፈልጉ። አሁን ልክ ኢትዮጵያ ውስጥ ግሪን ሌጋሲ አለ አይደለም? ግሪን ሌጋሲ የተወሰነ ፐርሰንት አገር በቀል ያልሆኑትን ይፈቅዳል። ምክንያቱም ከገበሬ ህይወት ጋር ትንሽ የተያያዘ ስለሆነ ያንን ህይወት ቀስ በቀስ ነው መቀየር የምትችለው እንጂ ኦቨርናይት የሚቀየር ነገር አይደለም። ከዚህ ጋር ተያይዞ ምንድን ነው ባህርዛፍን ያን የመሰለ ጥቅጥቅ ነገር ነቅሎ ለማጥፋት ብዙ ገንዘብ ይፈልጋል። ብዙ ገንዘብ ስለሚፈልግ ነው ያልተሳካው። ለከተማው ወንዝና ወንዝ ዳርቻ ፕሮጀክት አሁን የእሱ መነቀል በጣም ወሳኝ ነው። ምክንያቱም ውሃ ማምጣት አልተቻለም። ውሃ የሚኖረው ደግሞ ከእንደዚህ አይነት ቦታ ነው። ለዚህ ነው አሁን ባህር ዛፍ ይነቀል የተባለው። እንዲያውም እዚህ እንጦጦ ላይ በአዲሱ ቤተ መንግስት አካባቢ ኦልሞስት ክሊር ተደርጓል በአንድ በኩል እና ያው ወጪው ብዙ ነው ለማለት ነው።
2: አሁን ደግሞ አጫጭር ዜናዎች። አሜሪካ በሶማሊያ ለተሰማራው የአፍሪካ ህብረት ሰላም አስከባሪ የምትሰጠውን ድጋፍ ከቀጣዩ የአውሮፓውያን አመት ጀምሮ እንደምታቋርጥ ተዘገበ። በዲሞክራቲክ ሪፐብሊክ ኮንጎ የተቀሰቀሰውን የኢቦላ ቫይረስ ዝርያ ለማከም ሙከራ መጀመሩን የዓለም ጤና ድርጅት አስታወቀ። አሜሪካዊው እስራኤል ውስጥ ለኢራን በመሰለል ተይዞ ተከሰሰ። ኢየሩሳሌም ውስጥ ተማሪ የሆነው የ21 ዓመቱ የአይሁድ ዝርያ ያለው አሜሪካዊ ለስለላ ስራው ከኢራን በኩል በክሪፕቶ ካረንሲ ክፍያ እንደሚሰጠው ተገልጿል። ለስድስት ቀናት የሚቆየው የኢራን የቀድሞ ጠቅላይ መሪ የቀብር ስነ ስርዓት ነገ ይጀምራል። በዚህ ወቅት አሜሪካና እስራኤል ጥቃት እንዳይፈጽሙ ኢራን አስጠንቅቃለች። በፈረንሳይ ከፍተኛ ሙቀት ጋር በተያያዘ ከ2000 በላይ ተጨማሪ ሞቶች ተመዘገቡ። በፓሪስ ብቻ የሟቾቹ ቁጥር 62 በመቶ መጨመሩ ተገልጿል። ዜናዎቹ እነዚህ ናቸው። የአሜሪካና የሳውዲ አረቢያ ግንኙነት ንፋስ እየገባበት ይሆን? ፋሲካው መንበሩ በዚህ ጉዳይ ላይ ዝርዝር አለው።
3: አሜሪካና ሳውዲ አረቢያ ለአስርተ ዓመታት የዘለቀ ግንኙነት አላቸው። ግንኙነታቸው ጦርነቶችን፣ የነዳጅ ቀውሶችን፣ የሽብር ጥቃቶችን፣ የሰብአዊ መብት አለመግባባቶችንና የመሪዎች መለዋወጥን አሳልፏል። አንዳንድ ጊዜ የማይነጣጠሉ አጋሮች ይመስላሉ። በሌላ ጊዜ ደግሞ ግንኙነቱ ሊበጠስ ከቋፍ የሚደርስበት አጋጣሚ ተስተውሏል። የሁለቱ ሀገራት ዘመናዊ ግንኙነት የጀመረው በ1945 ነው። የአሜሪካው ፕሬዝዳንት ፍራንክሊን ሩዝቬልት ከሳውዲው ንጉሥ አብዱልአዚዝ ኢብን ሳውድ ጋር ተገናኙ። ስምምነቱ ተፈጸመ። ሳውዲ አረቢያ ነዳጅ ለማቅረብ ተስማማች። በምላሹም አሜሪካ የሳውዲን ደህንነት ለመጠበቅ ፈቀደች። ስምምነቱ ከከፍተኛ ስትራቴጂካዊ ግንኙነቶች መካከል አንዱ ሆነ። ለአስርት ዓመታት ነዳጅ የግንኙነታቸው ማዕከል ነበር። ሳውዲ አረቢያ የአሜሪካ ዋነኛዋ የነዳጅ አቅራቢ ስትሆን የአሜሪካ ኩባንያዎች ደግሞ በአገሪቱ ከፍተኛ ኢንቨስትመንት አላቸው። ግንኙነቱ በነዳጅ ብቻ አይወሰንም። አሜሪካ ለሳውዲ አረቢያ በቢሊዮን ዶላር የሚያወጣ ወታደራዊ መሳሪያ ትሸጣለች። ሳውዲ በነዳጅ አምራች ሀገራት ኦፔክ ውስጥ ባላት ተጽዕኖ ዓለም አቀፍ የነዳጅ ዋጋን በማረጋጋት ወሳኝ ሚና ትጫወታለች። ሳውዲ ነዳጅ በዶላር ብቻ እንዲሸጥ በማድረግ የአሜሪካ መገበያያ ገንዘብ ዓለም አቀፍ ተቀባይነት እንዲኖረው እያገዘች ነው። ግንኙነታቸው ግን ሁሌም ሰላማዊ ሆኖ አልቀጠለም። የ1973 የነዳጅ ማዕቀብ፣ የመስከረም 11 ጥቃቶች፣ የየመን ጦርነትና የጋዜጠኛ ጀማል ሐሾግጂ ግድያ በአገራቱ ግንኙነት ላይ ከፍተኛ ጫናን ፈጥረዋል። ሪያድ በበኩሏ ዋሽንግተን አስተማማኝ የደህንነት አጋር ሆና ትቀጥላለች ወይ የሚለው ላይ ጥያቄ አንስታለች። አለመግባባቶቹ ግን በአገራቱ መካከል ያለውን ግንኙነት ሙሉ በሙሉ አላቋረጡም። ሁለቱም አገራት ግንኙነታቸው በነዳጅ ላይ ብቻ እንዳይንጠለጠል ጥረት እያደረጉ ነው። ሳውዲ ኢኮኖሚዋን ከነዳጅ ጥገኝነት ለማላቀቅ በቱሪዝም፣ በቴክኖሎጂ፣ በታዳሽ ኃይልና በአርቲፊሻል ኢንተለጀንሲ ላይ አተኩራለች። ልዑል መሐመድ

0: ሳልማን ከአሜሪካ ጋር ያላቸውን ግንኙነት ለማሻሻል በቅርቡ የ600 ቢሊዮን ዶላር ኢንቨስት ለማድረግ ቃል ገብተዋል። 142 ቢሊዮን ዶላር የሚያወጣ የጦር መሳሪያ ግዥ ስምምነት መፈጸሙንም ዋይት ሃውስ አስታውቋል። ከወራት በፊት እስራኤልና አሜሪካ በኢራን ላይ የከፈቱት ጦርነት ግን የሁለቱን አገራት ግንኙነት አቅጣጫ እየቀየረው ነው። አሜሪካ በሳውዲ አረቢያ የሚገኝ ጦሯን ለመቀነስ ወይም የተወሰነው ወታደራዊ ኃይሏን ከሳውዲ አስወጥታ ወደ ሌላ ቦታ ለማዘዋወር ያሰበች ነው። እንደ ዎል ስትሪት ጆርናል ዘገባ ከሆነ እርምጃው በዋሽንግተንና በሪያድ መካከለ ያለው ውጥረት ማሳያ ነው። በኢራን ጦርነትና በሆርሙዝ መጥበቅ ኩል በሚያልፉ መርከቦች ደህንነት ዙሪያ አልተግባቡም ተብሏል። አሜሪካ ወሽመጡ ክፍት ሆኖ እንዲቀጥል ከአካባቢው አገራት በመነሳት በርካታ በረራዎችን አድርጋለች። ይህ ስምሪት ከሳውዲ አረቢያ ያልተጠበቀ መሰናክል እንደገጠመው ዘገባው ያትታል። በስምሪቱ ላይ ሪያድ ከዋሽንግተን ጋር ለመተባበር አልፈቀደችም ተብሏል። ተቃውሞው አሜሪካ ስምሪቷን እንድታቋርጥ እንዳስገደዳት አንድ የአሜሪካ ባለሥልጣን ተናግረዋል። አሜሪካ ወታደራዊ ኃይሏን ከሳውዲ አረቢያ አስወጥታ ወደ እስራኤል ወይም ዮርዳኖስ ለማዘዋወር ማሰቧ እየተነገረ ነው። በጉዳዩ ላይ የመጨረሻ ውሳኔ ላይ ያልተደረሰ ሲሆን አሜሪካ የተለያዩ አማራጮችን እንደምትመለከት ተገልጿል። የአሜሪካ ባለሥልጣናት ስለ ጉዳዩ ማረጋገጫም ሆነ ማስተባበያ አልሰጡም። በዚህ ምክንያትም የሁለቱ አገራት ግንኙነት ወዴት ያመራል የሚለው ጥያቄ በስፋት እየተነሳ ይገኛል።
1: የዓለም ዋንጫ የጥሎ ማለፍ ጨዋታዎች ሲቀጥሉ ትናንት ፖርቹጋልና ስዊዘርላንድ ተጋጣሚዎቻቸውን አሸንፈው ማለፋቸውን አረጋግጠዋል። ዛሬ ደግሞ ግብጽ ከአውስትራሊያ ከደቂቃዎች በኋላ 3 ሰዓት ላይ የምታደርገው ጨዋታ እንዲሁም አርጀንቲና ከኬፕ ቨርዴ ደግሞ ከኩለሊት በኋላ የምታደርገው ጨዋታ ይጠበቃል። አድማጮቻችን ስትከታተሉ የነበረው ቢቢሲ አማርኛን ነበር። አብራችሁን ስለቆያችሁ እናመሰግናለን። የዛሬውን በዚህ አበቃን። ሰኞ ዕለት በሌሎች ዝግጅቶች እስክንገናኝ መልካም ቆይታን ተመኘንላችሁ። ጤና ይስጥልን።
2: ከነጣኔ ሰገንታሌ ቢቢሲ አፋኖ ሮሞት ዲያታም ሰገንታንኩን ኢረዴቢ ተምሳሰከለቲ ገልገለ ሳለማፍሸን ተማት

0: ና ናይ መንግስቲ ግዳጅ ኮይኑና ኢሉት ልመርሐውን ንሱ እዩ ናይቲ ቤተክርስቲያን ሓላዊ ናይቲ ሃፍቲ ጣብያ እውን ሓላፍነትን የሚሉ መረዳእታታት ምስረታ ጉባኤ ተጠናኺርና ሕዚ ናብ ስጉምቲ ተዳልዩ ዘሎ ስጉምቲ ንክውሰድ ወፍራ ሒዙ ንየተስተካ ጉባኤ
1: እዞም ተምሃሮ ናበይ ከም ተወሰዱ ሕዚ ትፈልጡ ዶ ደሃይ ተምሃሮኹም ኣብ ምንታይ እዮም ዘለዉ ኣፃሪኹም ዶ ብድሕሪኡ ንስኻትኩም ከም ቤተክርስቲያን
0: እቶም ተምሃሮ በዓልቶም ኣብ ሊበፅሕዎ ቦታ ኮይኖም ደዊ ኢሎም ኣብዚ ኢና ንሄና ምስወና እምበር ከንገላትዕና ኢና ብዙሕ ቦታ እንዳም ጌርና
1: ኣበይ ኣለና ኢሎምኹም
0: ፍርቄና ኣፅብኣትና ኣለና ኣፅብና ፍርቄና ምዕራብ ሄና
1: ኣፅቢ ማለት ኣበይ እዩ ከባቢ ውቕሮ
0: ብቕሮ ሓሊፍካ ልዝኮኑ ኣፅቢ ማሰልጠኛ እዮም ሓይቂ ምስኸለ ከባቢ ኣፅ ዝበሃል ማሰልጠኛ ናብ
1: ወታደራዊ መሰልጠኒ ማለት እ እቶም ካልኦት ኸ ናበይ ከባቢ ትወሲድና ኢሎም
0: ኣብ ምዕራብ ከባቢ ኒና ኢሎም
1: ቦታ ብፍሉይ ፀሪሖም ዶ
0: ኣይፈለጡ ወንቲ ቦታ ሱ ምዕራብ ከባቢ ና
1: ብድሕሪኡ እዚ ምስሰማዕኹም ንስኻቶም ናብ ዝምልከቶ ኣካል ከይድኩም ነርኩም ዶ
0: ናብ ዝምልከቶ ኣበኒው እዞም ተምሃሮና ዝብል ኬና ክመፁ እዮም ያው ምፅራ ይግበረሎም ኣሎ ፀጉር ለወጥ ምስኣቶም ተደመሩ ስለ ዘለዉ ምፅራ ይግበረሎም ኣሎ ክመፁኹም እዮም እንዳሽና ተውሂና
1: ሕዚ እቲ ናይ ኣብነት ተምሃሪ ኣብቲ ቤተክርስትያን ቀፅሪ ዝርከብ ማለት እዩ ኣብ ከመይ ዓይነት ኩነታት እዩ ዘሎ ሕዚ
0: ኣብ ከቢድ ስጋኣት ኣሎ ሕዚ በ እቲ ጉባኤ ዳርጋ ተፋሪሱ ኣብ ከቢድ ስጋኣት ኣሎ ገሊኦም ደሪሮም ናብ ዓዲ ንጠፍኡ ኢለው ገሊኦም ሰው ኢሎና ቤተሰብ ንፀቅን እዮም እቲ ጉባኤ ዳርጋ ኮይሙ ትበታት ኢነ ጉዳል
1: ኣብዚ ጉዳይ ዝተሓተቱ ዋና ኣካያዲ ስራሕ ሲኖዶስ ኦርቶዶክስ ቤተክርስትያን ትግራይ ብፁእ ኣቡነ መርሃ ክርስቶስ ከም ሲኖዶስ ነዚ ጉዳይ ከምዘይፈልጥዎ ሓቢሮም
2: ኣይፈለጥና እያ ነረ ዝሃበና ሓበሬታ የለን ኣይፈለጥኩዋን ዘለኹ መረዳእታ እውን የብለዩ
1: ዋና ፀሓፊ እቲ ሲኖዶስ ብፁእ ኣቡነ ኣረጋዊ ካብ ቢቢሲ ነዚ ሕቶ ምስ ቀረበሎም ስልኮም ዓፂሞም ኣብዚ ጉዳይ ዝተሓተተ ውሃቢ ቃል ህወሓት ሚካኤል ኣስገዶም ናብ ቤተክርስትያን ዘእቱ የብልናን ኣብ መቐለ መንእሰይ ብሰላም ወፂኡ እዩ ዝኣቱ እዚ ካብ ኣዲስ ኣበባ ዝተፈፀመ ፀለመ እዩ ዝብል ምላሽ ሂቡ ቢቢሲ ኣብ ትግራይ ይካየድ ንዘሎ መጠነ ሰፊሕ ግዱድ ወታደራዊ ግፋ ዝምልከት ሰፊሕ ምርመራዊ መደብ ብምድላው ኣረጋጊፁ እዩ ቢሮ ሰላምን ፀጥታን ትክልል ኣብ ትግራይ ዝተመልመሉ መናእሰይ ንሰራዊት የሰልጥን ከም ዘሎ ዝተኣመነ እንትኾን መስርሕ ምልመላ ግና ብመንግስቲ ትክልል ከም ዝፍፀም ንቢቢሲ ምግላፁ ይፍለጥ
3: ላዕለዋይ መራሒ ኢራን ነበር ኣያቶላህ ዓሊ ኸማኒ ዝግበር ስነ ስርዓት ቀብርን ተስካርን ድሕሪ ምቕታሎም ልዕሊ 4 ኣዋርሕ ቀዳም 4 ሓምለ ኣብ ቴህራን ክጅመር እዩ ካብ ቴህራን ክሳብ ዒራቅ ን6ዱሽተ መዓልትታት ዝቕፅል ስነ ስርዓት ቀብሪ ዓሊ ኸማኒ እንታይ ክመስል እዩ ላየን ፅጋብ ተወሳኺ ኣለዋ
4: ሰበስልጣን ኢራን ነዚ ፍጻመ ናይ ክፍለ ዘበን ቀብሪ ክብሉ ይፅውዕዎ ኣለዉ ኣብቲ ስነ ስርዓት ቀብርን ተስካርን ካብ 12 ክሳብ 20 ሚልዮን ሰባት ክሳተፉ ከም ዝኽእሉ ድማ ይገልፁ እዚ ምድላዋት ንኣሽሓት ነጋድያን ዘገልግሉ ናይ ኣገልግሎት ማዓስከራት ማውኪብ ንልዕሊ 1 ሚልዮን በፃሕቲ ዝኸውን መዕረፊ ቦታ ምቁፅፃር ዋሕዚ ህዝብን ምምራሕ ተባሂሉ ዝተነደፈ ብማእኸላይ ቴሄራን ዝሓልፍ ጎደና የጠቓልል እቲ ኣብ ቴሄራን ዝመደበሩ ቀንዲ ክፋል ሰራዊት እስላማዊ ሓለዋ ሰውራ ዝኾነ ክፍለ ሰራዊት መሓመድ ረሱሉላህ ነዚ ስርሒት ይመርሐሎም እቲ ዝርዝር ኣብ ፖለቲካ ሃይማኖትን ፀጥታን ዘለዉ ዓበይቲ ሰባት ዘካይድዎ ጉዕዞ ብኣዝዩ ልዑል ትኩረት ካብ ዝከታተሉ ጉዳያት ሓደ ክኸውን ትፅቢት ይግበር ገሊኦም ተዓዘብቲ ድማ እቶም ካብቲ ስነ ስርዓት ዝተረፉ ሰባት ልክዕ ከምቶም ዝመፁ ኣገዳስነት ክህልዎም ከም ዝኽእል ይገልፁ ካብ ብዙሓት ሃገራት ዝመፁ ፍሉጣት ውልቀ ሰባት ፕረዚደንታት ቀዳሞት ሚኒስትራት ኣባላት ባይቶን ሚኒስትራትን ክሳተፉ ምዃኖም ሰበስልጣን ይገልፁ ልዕሊ 800 ዝኾኑ ጋዜጠኛታት ወፃኢ ድማ ነዚ ፍጻመ ክፅብፅብዎ ትፅቢት ይግበር ሰበስልጣን ኢራን ምስ ምልክት ዕማኾ ኢድ ተሰኒዩ ዝቐረበ ክንትስ ኣለና ዝብል ጭርሖ መለለይ ናይዚ ስነስርዓት ቀብሪ ገይሮም ኣለዉ እቲ ን6ዱሽተ መዓልትታት ዝቕፅል ስነስርዓት ቀዳም ንግሆ ሰዓት 6 ብናይቲ ከባቢ ኣቆፃፅራ ኣብ ቴሄራን ኣብ ዝርከብ መስጊድ ኢማም ኮመኒ ሞሳላ ክጅምር እዩ በፃሕቲ ድማ ክሳብ ሰንበት ድሕሪ ቀትሪ ናይ መወዳእታ ክብሮም ክገልፁ ይኽእል እዮም ሓለቓ ክፍለ ሰራዊት መሓመድ ረሱሉላህ ሓሰን ሓሰን ዛደህ ከም ዝገለጾ ሳንዱቕ ሬሳ ኻመኒ ኣብ ክብ ዝበለ መድረኽ ክቕመጥ እዩ እቲ ንዋሕዚ ህዝቢ ንምምራሕ ዝተገበረ ምድላው ድማ በፃሕቲ ኣብ ውሽጢ 15 ክሳብ 20 ደቓይቕ ኣትዮም ክወፁ ዘኽእል እዩ